አድማጮቻችን ወርቋ ያለው ነኝ ከዚህ ከሲያቲያር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ። ቴስቲንግ ነው። ስለዚህ ወደፊት በ7 ፒኤም ቱ 9 ፒኤም ዊ ሃቭ ሹክሹክታ ኢትዮጵያ ሬዲዮ